0: SBS, a world of difference. You're with SBS Amharic on mobile, online, and on radio.
1: SBS Samarinya Garnot, mobile, online, radio. የዛሬውን ስርጭታችንን የምናስተላልፍበት ምድር ለማዳዊ ባለቤቶችን አንስተን ዕውቅናን ልንቸር እንወዳለን። የኤስቢኤስ አማርኛ ፕሮግራም ለኩሊናገር ወራንጁሪ ወይ ወራንግ ሰዎች ለሁንና ቀደምት አረጋውያን አክብሮቱን ይገልጣል። እንዲሁም ዛሬ ስርጭታችንን ለምታደምጡበት ለቦርጅናልና ቶረስ መሽመጥ ደሴት ምድር ለማዳዊ ባለቤቶች ዕውቅናን ይቸራል። ራቡ ግንቦት 12 2018 አድማጮቻችን እንደምን አርፍዳችኋል? ዘወትር ረቡ በአውስትራሊያ ሰዓት አቆጣጠር ከቀኑ 12 ሰዓት እስከ 1 ሰዓት ድረስ በቀጥታ ከኤስቢኤስ ሬዲዮ ጣቢያ የምናስተላልፈው የአማርኛ ቋንቋ ፕሮግራም ስርጭታችንን አሁን ጀምረናል። ሀገርኛ ሪፖርትና የቃለ ምልልስ ዝግጅቶችን ተካተዋል። ሀገርኛ ሪፖርት የትግራይ ክልል ለማስተዳደር ዓላማ ያደረገ ነው የተባለ ጊዜያዊ ምክር ቤት መመስረቱን ቀዳሚ ትኩረቱ አድርጓል። በቃለ ምልልስ ዝግጅታችን ከአማርኛ ሰዋሰው መጽሐፍ ደራሲ ኤሜሪተስ ፕሮፌሰር ባዬ ኢማም ጋር ያካሄድነው ቃለ ምልልስ ይስተናገዳል። በረቡዕ ዝግጅታችን ከዶክተር ዮናታን ድንቁና ዶክተር ደሴ ታርቆ ጋር የዘንድሮውን የፌዴራል በጀት አስመልክቶ ያካሄድነውን ቃለ ምልልስ ይዘን እንቀርባለን። በመጪው ሳምንት በትዝብትና ተስፋ መጽሐፍ ደራሲ ኤሜሪተስ ፕሮፌሰር ባዬ ኢማም ጋር የከነን ቃለ ምልልስ ሲዘን እንቀርባለን። እስከ ፕሮግራማችን ማብቂያ ቆይታችሁ ከኛ ጋር ይሁን። የፕሮግራሙ አዘጋጅና አቅራቢ ካሳሁን ሰቦቀ ነኝ።

ወደ ዝርዝር ዜናዎቹ ከመላፋችን በፊት ረሰ ዜናዎቹን እናስቀድማለን። የዓለም ጤና ድርጅት በወል ያልተለየው የኢቦላ ቫይረስ ተጠቂዎችን ማግለሉ ወሳኝ እርምጃ መሆኑን አስታወቀ። የዩናይትድ ስቴትስ ሳን ዲያጎ የተከሰተውን የመስጊድ ጥቃት ተከትሎ የአውስትራሊያ መንግስት ጸረ እስልምና የጥላቻ አታዮችን ለመቋቋም የቀረቡለትን ምክረ ሐሳቦችን እንዲተገብር ተጠየቀ። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። በሪፐብሊክ ኮንጎ የዓለም ጤና ድርጅት ተጠሪ እንግዳ የሆነው ንዑስ የኢቦላ ዝርያ የተጠቁ ህመማንን ማግለል የበሽታውን ተዛማችነት ለመቆጣጠር እንደሚያግዝ አመላክተዋል። የጤና ባለሙያዎች እንዳመለክቱት ከሆነ ለቫይረሱ ተጠቅተው ያሉ ህይወታቸውን ያጣ አንድ ግለሰብ እስከተመዘገበ ድረስ የጤና ባለሥልጣናት ለሳምንት ምርመራ ያካሄዱ የነበሩት የተለመደውን አይነት የኢቦላ ዝርያ በመሆኑ ውጤቱም ከኢቦላ ነፃ የሚል ነበር። የበሽታውን ተዛማችነት ተከትሎም በምስራቅ ኮንጎ ለ134 ሰዎች ህይወት መቀጠፍና 500 ያህል ሰዎች በቫይረሱ ጥቃት ለህመም መዳረግ አብቅቷል ብለዋል። ዶክተር አን አኒካ ለኤስቢኤስ በሰጡት መግለጫ ክትባት ወይም ለዚህ የተባለ መድኃኒት በሌለበት ወቅት በቫይረሱ የተጠቁ ግለሰቦችን ማግለል ወሳኝ መሆኑን ተናግረዋል። የወረርሽኙን መስፋፋት ተከትሎም ኢቦላ ከተከሰተው አካባቢዎች ወደ ዩናይትድ ስቴትስ የሚዘልቁ ዜጎች ላይ ከፍ ያለ የጤና ምርመራ እንዲደረግ ተወስኗል። ባለፉት 21 ቀናት ኡጋንዳ፣ ኮንጎ ወይም ደቡብ ሱዳን የነበሩ የአሜሪካን ዜግነት የሌላቸው ግለሰቦች ላይ ገደብ ተጥሏል። አንድ ኮንጎ ውስጥ የሕክምና አገልግሎት ሰጡ የነበሩና በቫይረሱ የተጠቁ ሐኪም ለሕክምና ወደ ጀርመን እንዲሄዱ ተደርጓል። የተላላፊ በሽታ ተጠባቢ የሆኑት ዶክተር ፒተር ግሪፊን የወረርሽኙ በመላው ዓለም የመሰራጨት አቅም ውስን ነው ሲሉ ለቻናል 9 ተናግረዋል። በአንድ የዩናይትድ ስቴትስ መስጊድ ላይ የደረሰውን ጥቃት ተከትሎ እስላማዊ ጥላቻን ለመቋቋም የተሰየሙት የአውስትራሊያ ልዩ ልዑክ አፍታብ መሊክ የፌዴራል መንግሥቱ አውስትራሊያ ውስጥ ጸረ እስልምና ለመፋለም ይበጃሉ በሚል የቀረቡለትን ምክረ ሐሳቦች ግብር ላይ እንዲያውላቸው ሲሉ ጥሪ አቅርበዋል። ለሳንዲያጎ የመስጊድ ጥቃት 3 ሰዎች ተገለዋል። ጥቃቱን የፈጸሙት ታዳጊ ወጣቶች ድርጊትም ለየት ባሉ ሃይማኖቶችና ዘሮች ላይ የተስፋፋ የመጣው ጥላቻ ምልክት ነው በሚል ተመልክቷል። አቶ መሊክ የቦንዳይ ጥቃትን ተከትሎ በሁለት ሳምንታት ውስጥ ብቻ በ740% የጸረ እስልምና ጥቃቶች ቁጥር ንረው እንደነበር ገልጠዋል። ለዓለም አቀፉ የእግር ኳስ የፊፋ ዋንጫ ውድድር መሰናዶ ከደርዘን በላይ የአውስትሬሊያ ፕሮፌሽናል ተጫዋቾች ለልምምድ ፍሎሪዳ ገብተዋል። የአውስትሬሊያ ብሔራዊ እግር ኳስ ቡድን ሶኮሩስ ከመረጣቸው 12 ተዳዲስ ተጫዋቾች ውስጥ 10ሩ ለአውሮፓ ክለቦች የሚጫወቱ ሲሆን ሁሉም ወደ ልምምድ ማዕከሉ ዘልቀዋል። በዚሁ ወደ ውጭ ምንዛሬ ተመና መረለና አንድ የአውስትራሊያ ዶላር 111 ኢትዮጵያ ብር 48 ሳንቲም ይዘረዘራል። አንድ የአውስትራሊያ ዶላር 71 አሜሪካ ሳንቲም ይሸርፋል። አንድ የአውስትራሊያ ዶላር 61 ዩሮ ሳንቲም ይመነዘራል።

0: starting a new life in Australia isn't easy.
1: A lot of companies have rejected me.
2: Sometimes I feel like, oh, I'm gonna quit, I've given up.
0: Work in Progress is a podcast to help skilled migrants rebuild their careers in a new country. You'll hear inspiring real-life stories, expert advice, and valuable tips to help you find a job and advance your career. Work in Progress. Listen now wherever you get your podcasts.
3: Why do people want to be at work? To feel heard, appreciated, part of something. And to know there's a career path for everyone. Inclusive workplaces are linked to increased innovation, productivity, and employee satisfaction. Make your organization a place where people want to be. For inclusion and diversity training, visit inclusion-program.com.au.
4: You're listening to SBS Audio. We are currently in an ad break. Your program will resume shortly.
5: SBS Audio.
6: Kasabi ogar ndiget tachawat similau na hicha.
7: Liaoji Australia, 准备好了吗?
8: SBS Chill.
9: SBS Pop Asia, non-stop Asian pop.
10: Can you describe that feeling for people who haven't experienced it?
11: SBS Hindi uplapt karvata hai.
12: Far from the partisan politics.
6: Sabalai bohunu kwangoch zena ochin yaza kustawi simit ogar yemiget musicana maraki podcastoch kashafunubet lemagalet itabkothal.
5: SBS.com.au/audio.
6: በዚሁ የትግራይ ክልል ለማስተዳደር ዓላማ ያደረገው የተባለ ጊዜያዊ ምክር ቤት መመስረቱን ቀዳሚ ትኩረቱ ወዳደረገው አገርኛ ሪፖርት እናልፈልን። ደመቀ ከበደ እንደሚከተለው አጠናቅሮታል። አገርኛ ሪፖርት
13: የትግራይ ክልል ለማስተዳደር ዓላማ ያደረገ ነው የተባለ ጊዜያዊ ምክር ቤት መመስረቱ ተገለጸ። ስምረት ባይቶና አረና ትግራይ ትንሳኤ ሰባ እንደርታና ቃንጪ ሐቂ የተባሉትን አምስት የፖለቲካ ፓርቲዎች እንደዚሁም በአፋር ክልል የሚንቀሳቀሱትን የሃራመሬት ተዋጊዎች መወታደራዊ ክንፍ በማድረግ በአዲስ አበባ የተቋቋመው አዲሱ የትግራይ ሰላምና ለውጥ ምክር ቤት ግንቦት 9 ቀን 2018 ዓ.ም ተመረጠ በይፋ መመስረቱ የተገለጸ ሲሆን ጉባኤውም አካሂዷል ተብሏል። በመስረታ ወቅት ንግግር ያደረጉት የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ በትግራይ ክልል ያለው ሁኔታ በአጭር ጊዜ ውስጥ መፍትሄ ሊበጅለት እንደሚገባ በመጥቀስ አዲሱ ምክር ቤት በአጭር ጊዜ ውስጥ ወደ መቀሌ እንደሚገባም ተናግረዋል። ክልሉን የማስተዳደር ሚናውን የሚወጣውን በህዝብ የተመረጠ መንግስት እስከሚመሰረት ብቻ ነው ማለታቸውን የሀገር ውስጥ መገናኛ ብዙሃን ዘግበዋል። ዳንጎቴ ለማዳበሪያ ፋብሪካ የመደበውን 2.5 ቢሊዮን ዶላር ወደ 4 ቢሊዮን ዶላር ከፍ ማድረጉን አስታወቀም። የናይጄሪያው ዳንጎቴ ኩባንያ በሶማሌ ክልል ጎዴ ዞን ለሚገነባው የማዳበሪያ ፋብሪካ ኢንቨስትመንት ወጪውን በከፍተኛ ደረጃ መጨመሩን አሳውቋል። በዚህም መሰረት ለፋብሪካው ግንባታ መጀመሪያ መደቦት የነበረውን 2.5 ቢሊዮን ዶላር ወደ 4 ቢሊዮን ዶላር ከፍ ማድረጉን አስታውቋል። ኩባንያው የኢንቨስትመንት ወጪውን ማሳደጉን ያስታወቀው ጠቅላይ ሚኒስትር አብይ አህመድና የኩባንያው ባለቤት አሊኮ ዳንጎቴ የማዳበሪያ ፋብሪካው ግንባታ የደረሰበትን ደረጃ ከጎበኙ በኋላ መሆኑ ተገልጿል። በተጨማሪው ገንዘብ 110 ኪሎ ሜትር ርዝመት ያለው የጋዝ ማስተላለፊያ ቧንቧና 120 ሜጋዋት ኤሌክትሪክ ኃይል ማመንጫን ጨምሮ የተለያዩ መሰረተ ልማቶች እንደሚገነባ ኩባንያው ገልጧል። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ የሳውዲ አረቢያ መንግስት በሀገሪቱ የሚኖሩ ኢትዮጵያውያን ዜጎችን ደህንነት እንዲያስጠብቅ መጠየቃቸው ተገለጸ። ይህንን ጥያቄ ያቀረቡት ከሳውዲ ምክትል የውጭ ጉዳይ ሚኒስትር ዋሊድ አልክራጂ ጋር በተወያዩበት ወቅት ነው ብሏል የውጭ ጉዳይ ሚኒስቴር ባሰራጨው መረጃ። ዶክተር ጌዲዮን የሳውዲ አረቢያ መንግስት ለኢትዮጵያውያን ሰራተኞች ጋር የስራ ድሎችን እንዲያመቻች መጠየቃቸውንም ሚኒስቴሩ በመረጃው አክሎ ጠቅሷል። ሚኒስትር ዋሊድ ህጋዊ የሰራተኞች ፍልሰት ኢትዮጵያውያን ደህንነቱ የተጠበቀ የስራ ቅጥር እድል እንዲያገኙ ለማስቻል አስፈላጊ ነው ማለታቸውም ተገልጿል። ሳውዲ አረቢያ ፍርድ ቤት ካደንዛጅ እዝውውር ጋር በተያያዘ የሞት ቅጣት የጣለባቸው በርካታ ኢትዮጵያውያን ጉዳይ በውይይቱ ወቅት መነሳቱ ወይም አለመነሳቱ ግን የውጭ ጉዳይ ሚኒስቴር በመረጃው ያለው ነገር የለም። 50 ሺህ ብር ያስቀጣ የነበረው ደረሰኝ ያለ መቁረጥ ችግር 100 ሺህ ብር የሚያስቀጣ እንዲሆን ረቂቅ አዋጅ ተሻሽሎ ተዘጋጀ። በግብይት ወቅት ማናቸውም ግብር ከፋይ ነጋዴ ያለ ደረሰኝ ሽያጭ ሲያከናውን ወይም ዋጋ ሳንሶ የተገኘ እንደሆነ በእያንዳንዱ ደረሰኝ 100 ሺህ ብር መቀጮ ተፈጻሚ እንደሚሆን የገንዘብ ሚኒስቴር አስታውቋል። ይህ መቀጫም ከዚህ በፊት ከነበረው በእጥፍ የጨመረ ነው። ያለ ደረሰኝ ሲገበያይ የተገኘ ማንኛውም ግብር ከፋይ ለገዢ ባልሰጠው በእያንዳንዱ ደረሰኝ ብዛት ከዚህ ቀደም 50 ሺህ ብር ይቀጣ የነበረ ቢሆንም በአሁኑ ማሻሻያ ግን የታክስ አስተዳደር ረቂቅ አዋጁ መሰረት ማለት ነው 100 ሺህ ብር ቅጣት ይጣልበታል ተብሏል። የገንዘብ ሚኒስቴር እንደ ዋና ማሻሻያዎች ካነሳቸው መካከልም የታክስ የምስክር ወረቀት አሰጣጥን ማሻሻል፣ የታክስ አለመግባባቶች ሲፈጠሩ በማስታረቅ ስርዓት መፍታት፣ የታክስ ውሳኔ ማስታወቂያ የሚታረምበትን ስርዓት ግልጽ ማድረግ፣ እንደዚሁም የውሳኔ ማስታወቂያ ማሻሻያና የይግባኝ ማቅረቢያ የጊዜ ገደቦች በግልጽ ማስቀመጥ ይገኙበታል ተብሏል። እነዚህ ማሻሻያዎች በታክስ ከፋይና በታክስ ባለስልጣን መካከል ያለውን ግንኙነት ይበልጥ ቀልጣፋ ለማድረግ ያለመ ነው በሚል ተገልጿል። የገንዘብ ሚኒስቴር በረቂቅ አዋጁ ላይ ከባለድርሻ አካላት ጋር ሰሞኑን ምክክር ባደረገበት ወቅት ነው ይህ የተገለጸው። የአውሮፓ ህብረት በኢትዮጵያውያን ላይ የጣለውን የሸንገን ቪዛ ገደብ ለማንሳት ወስኗል ተባለም። አውሮፓ ህብረት ከሁለት ዓመት ገደማ በፊት በኢትዮጵያውያን ላይ የጣለውን የሸንገን ቪዛ ገደብ ለማንሳት መወሰኑን በኢትዮጵያ የአውሮፓ የንግድ ምክር ቤት አስታውቋል። ህብረቱ ይህንን ውሳኔ በቅርቡ ይፋ ያደርጋልም ሲል ምክር ቤቱ አክሎ ገልጿል። ህብረቱ የቪዛ ገደቦችን በኢትዮጵያውያን ላይ የጣለው የኢትዮጵያ መንግስት አውሮፓ ውስጥ የሚኖሩ ህጋዊ ሰነድ የሌላቸውን ዜጎችን ለመቀበል በቂ ትብብር አላደረገም በማለት ነበር። ይሁንና የቪዛ ገደቡ ኢትዮጵያውያን ወደ አውሮፓ ለመግባት የሚያስችላቸውን ቪዛ ለማግኘት የሚፈጀውን የ15 ቀናት ወደ 45 ቀናት ያራዘመ ሲሆን የህብረቱ አባል ሀገራትም የበርካታ ሀገራት መግቢያ የሆነውን የሸንገን ቪዛ እንዳይሰጡ ያገደ ነበር። አውሮፓ ህብረት የኢትዮጵያ ባለስልጣናት ህጋዊ ሰነድ የሌላቸውን ኢትዮጵያውያን መልሰው በመቀበል ረገድ መሻሻል አሳይተዋል ሲል ከዚህ በፊት መግለጹ ይታወሳል። የኢትዮጵያ ብሔራዊ ባንክ ግማሽ ቢሊዮን ዶላር ለጨረታ ቢያቀርብም ተጫራቾች ግን ከአንድ ቢሊዮን ዶላር በላይ ፍላጎት አሳዩም። የኢትዮጵያ ብሔራዊ ባንክ ባካሄደው የግማሽ ቢሊዮን ዶላር ጨረታ የተጫራች ባንኮች ፍላጎት ከአንድ ቢሊዮን ዶላር በላይ መድረሱ አነጋጋሪ ሆኗል። የተጫራች ባንኮች የዶላር ፍላጎት 1.06 ቢሊዮን ዶላር እንደነበር የጠቀሰው ባንኩ በጨረታው ከተሳተፉት 30 ባንኮች መካከል 14ቱ ብቻ የጠየቁትን የዶላር ፍላጎት አግኝተዋል ብሏል። ባንኩ 1 ዶላር በ159 ብር ከ98 ሳንቲም አማካይ ዋጋ ማጫረቱን የጠቀሰ ሲሆን ተጫራቾች ለውጭ ምንዛሬ ጨረታው ያቀረቡት ከፍተኛ ዋጋ ደግሞ 160 ብር ከ90 ሳንቲም ሆኗል። ዝቅተኛው 157 ብር ከ30 ሳንቲም እንደነበርም የኢትዮጵያ ብሔራዊ ባንክ የጨረታውን ውጤት አስመልክቶ ባዘጋጀው መግለጫ ተናግሯል። ኢትዮጵያውያን አዳጊዎች በዓለም አቀፉ የአዳጊዎች ሮቦቲክስ ውድድር በህዝብ ምርጫ አሸነፉም። በሚቺጋን አሜሪካ ሎረንስ ቴክኖሎጂ ዩኒቨርሲቲ በተካሄደው የ2026 ሮቦፌስት ዓለም አቀፍ የአዳጊዎች የሮቦቲክስና ሰው ሰራሽ አስተውሎት ሻምፒዮና ኢትዮጵያውያን ተወዳዳሪዎች አስደናቂ ድሎችን ማስመዝገባቸው ተገልጿል። ከ39 የቴክኖሎጂ ሀያላን ሀገራት ከተውጣጡ 738 ቡድኖች መካከል ነው ኢትዮጵያውያን ማሸነፍ የቻሉት። በውድድሩ በህዝብ ምርጫ ሽልማት ዘርፍ ኢትዮጵያውያን አዳጊዎች ቀዳሚ በመሆን ሲያሸንፉ፣ በህክምና ሮቦቲክስ ዘርፍ 5ኛ እንደዚሁም በፈጠራ ማሳያ ደግሞ 6ኛ ደረጃን በመያዝ ማጠናቀቃቸውን ኢዜአ ዘግቧል። ከአንድ ወር በፊት በግሪክ በተካሄደው ዓለም አቀፍ ሜኖአን ሮቦቲክስ ሻምፒዮና ላይ ኢትዮጵያውያን አዳጊዎች 2ኛ ደረጃን በማግኘት ማጠናቀቃቸው አይዘነጋም። በመጨረሻም የኮሌጅ መውጫ ፈተና ክፍያ አጣሁ ያለች ወጣት ህይወቷን አጠፋች። በኦሮሚያ ክልል ነቀምቴ ከተማ የምትኖር አንዲት የ22 ዓመት የኮሌጅ ተማሪ ለመውጫ ፈተና ወይም ኤግዚት ኤግዛም የሚጠየቀው ክፍያ መክፈል ባለመቻሏ ምክንያት በገጠማት ከፍተኛ ተስፋ መቁረጥ ህይወቷን አጥፍታለች ተብሏል። ድርጊቱ በከተማዋ ነዋሪዎችና በተማሪዎች እንደዚሁም በሀገሪቱ የማህበራዊ ትስስር ገጾች ከፍተኛ ድንጋጤንና ሀዘንን ፈጥሯል። ሴኔ ተፈሪ የተባለችው ወጣት በነቀምቴ ከተማ ኗሪና በልጅነቷ በትምህርት ጉብዝናዋ እንደዚሁም በጠንካራነቷ የምትደነቅ ነበረች ተብሏል። ወደ ከፍተኛ ትምህርት ተቋም ለመግባት ባይሳካላትም ተስፋ ሳትቆርጥ በ2014 ዓ.ም በነቀምቴ ከተማ በሚገኝ የጤና ኮሌጅ በነርሲንግ የትምህርት ዘርፍ ተመዝግባ ትምህርቷን ስትከታተል መቆየቷም ተገልጿል። በትምህርት ክፍሏ ጎበዝ ታታሪ ተማሪ እንደነበረች መምህራኖቿና ጓደኞቿ የሚመሰክሩላት ሴኔ በ2014 2018 ዓ.ም የአራተኛ ዓመት የጤና ነርሲንግ ትምህርቷን አጠናቃ ለመመረቅ የመጨረሻውን የመውጫ ፈተና ለመውሰድ በዝግጅት ላይ ነበረች ተብሏል። ይሁንና ፈተናውን ለመቀመጥ የግድ መከፈል የነበረበትን የ15,000 ብር የትምህርት ክፍያ ማሟላት ሳትችል ትቀራለች። ከተከታታይ ጥረቶች በኋላ ገንዘቡን ማግኘት ባለመቻሏም ከፈተናው የመቅረትና ከጓደኞቿ የመለየት ስጋት ስለፈጠረባት ከፍተኛ ተስፋ መቁረጥ ወደ አደጋ እንድትመራ አድርጓታል ተብሏል። ሂንሴኔ ባሳለፍነው እሁድ ግንቦት 9 ቀን በነቀምቴ ከተማ ቀበሌ 2 በሚገኘውና በተከራየችው ቤት ውስጥ ራሷን ማጥፋቷ የከተማውን ሰዎች አሳዝኗል፣ አነጋጋሪም ሆኗል። የነቀምቴ ከተማ አስተዳደር ፖሊስ ዋና መምሪያ የወንጀል ምርመራ ዋና ክፍል ኃላፊ ዋና ኢንስፔክተር ፍሮምሳ ጢቄሳ ለሀገር ውስጥ መገናኛ ብዙሃን እንደተናገሩት የወጣቷን አሟሟት አስመልክቶ ዝርዝር መረጃ ወደፊት ለሕዝብ ይፋ ይደረጋል ብለዋል።
6: ሀገርኛ ሪፖርት።
0: Starting a new life in Australia isn't easy.
1: A lot of companies have rejected me.
2: Sometimes I feel like, oh, I'm gonna quit, I've give up.
0: Work in Progress is a podcast to help skilled migrants rebuild their careers in a new country. You'll hear inspiring real-life stories, expert advice, and valuable tips to help you find a job and advance your career. Work in Progress. Listen now wherever you get your podcasts.
4: You're listening to SBS Audio. We are currently in an ad break. Your program will resume shortly. You're listening to SBS Audio. We are currently in an ad break. Your program will resume shortly.
5: sbs.com.au/amharican የርሶ የኦንላይን ቤት ያድርጉት። ወቅታዊ ዜናዎች፣ ወቅታዊ ጉዳዮችና መዝናኛን ከsbs.com.au/amharic ያግኙ። SBS አማርኛን ማድመጥ ያስደስቶታልን? ወጎን በፌስቡክ ገጻችን ይከተሉ፣ ላይክ አድርጉን፣ አታዮችንም ያጋሩን። SBS Amharic በፌስቡክ።
6: በዚሁ ወደ ቃለ ምልልስ ዝግጅታችን እናልፋለን። ከፕሮፌሰር ባዬ ኢማም የአማርኛ ሰዋሰው መጽሐፍ ደራሲ ጋር ያካሄድነው ቃለ ምልልስ ነው። እንሆን
8: ከጥበብ ማዕድ
14: SBS Radio።
6: የአማርኛ ቋንቋ ጠበብት ስሞች ሲነሱ ተጠቃሽ ከሚሆኑት ጥቂቶች ውስጥ አንዱ የአዲስ አበባ ዩኒቨርሲቲው አንጋፋ መምህር አሁን ኢመረትስ ፕሮፌሰር ባዬ ኢማም ናቸው። ሰሞነኛ ሆነው ያሉትን የአማርኛ ሰዋሰውና ትዝብትና ተስፋ በሚል ርዕሰ መጠሪያ የግጥም መድብሎቻቸው የተካተቱበት መጽሐፍቶችን ለህትመት አብቅተው ለአንባቢያን በረከቶችን እነሆኝ ብለዋል። እንደ ሁለት የተለያዩ መጽሐፍትነታቸውም በሁለት የቃለ ምልልስ ክፍለ ዝግጅቶቻችን አሰናርተናል። በቀዳሚነት አንስተን የተወያየንበት መጽሐፋቸው ግና የአማርኛ ሰዋሰው ነው። በይዘቱ አዲስ አይደለም፣ ለአራተኛ ጊዜ መሻሻሎች የተደረጉበት ነው። ለመጀመሪያ ጊዜ የታተመው በ1986 ቀጥሎ በ2000 ለጥቆ በ2019 አሁነኛው ለህትመት የበቃው በያዝነው 2018 ዓመተ ምህረት ነው። የአማርኛ ሰዋሰውን ለአራተኛ ጊዜ ለማተም የወደዱበት አለያም ግድ ተሰኝተው የተነሳሱበት አስባብ ምንድን ነው ለሚለው መጠይቅ መነሻ የሆነንም ይኸው የህትመት ድግግሞሽ ሂደትና ውጤት ነው። የኤመሪተስ ፕሮፌሰር ባዬ ምላሽ እንዲህ ነው።
15: በ86 መጀመሪያ የታተመው ከዛ በፊት በዩኒቨርሲቲ ደረጃ የአማርኛን መዋቅር ማስተማሪያ የሚሆን መጽሐፍ ስላልነበረ እና እኔ ከውጭ ተመልሼ ትምህርቱን እንዳስተምር ስጠየቅ መጽሐፍ እንደሌለ በመገንዘቤ ይሄ ችግር እዚህ ላይ መቆም አለበት እኔ ማዘጋጀት አለብኝ ብዬ አምስት ዓመት እንደዚህ ነው የፈጀብኝ። ታተመና ለኮሌጆቹም ለሁለተኛ ደረጃ ተማሪዎችም ማስተማሪያም ማጣቀሻም ሆኖ አገልግሎ ነበር። ግን የቋንቋ ነገር የሰዋሰው ነገር በተለይ ሁል ጊዜ አዲስ ነገር ነው የምታይበት። ከሰራው ካሳተምከው በኋላ ስታነበው ስትጠቀምበት የጎደለ ነገር እንዳለ ይስማሃልና ያንን ደሞ መሙላት አስፈላጊ ስለሚሆን የ86ቱን አሻሽዬ ለሁለተኛ ጊዜ አወጣሁት። እሱም እንደዚሁ በመምህራን በተማራማሪዎችም ጥቅም ላይ ውሎ እኔም ቀጠልኩበት ምርምሩን። አሁንም የሚታይ ነገር አገኘሁኝ የሚሻሻል ነገር ማለቂያ የለውም የቋንቋ ጉዳይና እየተሻሻለ እየተጨመረበት ነው። አንዳንዱ የሚቀነሱ ጥቃቅን ስህተቶች የሚመስሉ በወቅቱ ትክክል መስለውኝ በኋላ እንደገና ሳያቸው ስህተት መሆናቸውን ስገነዘብ ማስተካከላቸው አሉ። በመረመር በስልስል ደግሞ የማገኛቸው ሐሳቦች አሉ እነሱ ይጨመራሉ እና አሁንም ይከተላል። እንደውም ያላየኋቸው ጉዳዮች አሉ። በአንድ በኩል ለማስተማሪያነት ፈልጋለሁ ለመመራመሪያም ፈልጋለሁኝ። ለየትኛውን እንደማስተናግድ አንዳንድ ጊዜ ግራ ይገባኛል። ተማሪዎቹን ሳስብ ምርምሩ እየረቀቀ ይሄድና ማንግባባበት ደረጃ ልንደርስ እንችላለን። በተለይ መዋቅሩን በሚመለከት እውቀቱን እንዳውቀስ ሳስበው ደግሞ ከዛም አልፎ መጥቆ መሄድ እንዳለበት ይስማኛል። ስለዚህ በጥቅሙና በእውቀቱ ላይ ያለ ግጭት ይታየኛል። እውቀቱ ማለቂያ የለውም። የማናቀው ነገር ቢኖር እኔ እንደምገምተው የቋንቋን ረቂቅነት ነው። የአማርኛ ብቻ ሳይሆን በአጠቃላይ የቋንቋ ጉዳይ ረቂቅ ነው እና ያን የረቀቀ ነገር በየጊዜው እያሰብከው እያሰላሰልከው እያነበብከው ስታየው ምን ያህል መሄድ እንዳለብህ መጥለቅ እንዳለብህ ይሰማሃል። ደግሞ ያንን ስፋው ወደ ህብረተሰቡ ወደ ትምህርቱ ዓለም ስታመጣው ደግሞ ተማሪው ይገባዋል ወይ መምህሩስ ይገባዋል ወይ እንዴት አድርጌ ቀለል አድርጌ ላቀርበው የሚለው ጭንቀት ውስጥ ነው የምትገባው እና በዚህ ምክንያት ነው አሁን ለአራተኛ ጊዜ እንዲታተም የወሰንኩት። አሁን አምስተኛም ስድስተኛም ሊቀጥል ይችላል። ከሳው
6: አሁን እንዳነሱት በርግጥ በየጊዜው ለህትመት በበቁ ቁጥር የተወሰኑ መሻሻሎች ተካሂደውበታል። እዚህም ላይ እንደዚሁ በሚቀጣዩ አምስተኛ ህትመት ላይ ተመሳሳይ ማሻሻያዎች ሊታከሉበት እንደሚችሉ ጠቁመዋል። የዚህኛ አራተኛውን የ2018ቱን ህትመት ካለፉት ሶስቱ ህትመቶች ለየት የሚያደርገው ዋነኛ አንኳር የሚባሉ ያከሉበት ማሻሻያ ምንድን ነው?
15: አንተ የመቼ ዘመን የሰዋሰው ተማሪ እንደነበር ካላቅም፣ በእኔ ዘመን ሰዋሰው የሚባለውን ስንማር 8 የንግግር ክፍሎች እንዳሉ ነው የተማርነው እና የ86ቱን መጽሐፍ ሳወጣ አንዱ በጥልቀት ያየሁት ለምን 8 ሆኑ? ከ8 አይበልጡም ነበር ወይ ወይስ ከ8 አያንስም ነበር ወይ ብዬ ጥያቄ አስቼ በነበረው ልምድ ሳይሆን በወቅቱ በሚታየው ሳይንሳዊ አመለካከት ሳየው አይ ይሄ 8 የሚለው አይሆንም ብዬ ወደ 4 ነው ወደ 5 ገደማ አወረድኳቸው። እና ይሄ ቃላጋኖ የሚባለው ከቋንቋ ስርዓት ውጪ ነው፣ የጠቃቀም ጉዳይ ነው፣ የስሜት ጉዳይ ነው እንጂ አወቃቀር ባህሪው ሲታይ ከሌሎቹ የንግግር ክፍሎች በጣም የሚያፈነግጥ የተለየ ነገር ነው እና እሱ ከዛ መለየት አለበት። ሁለተኛ እነኚህ ተውላጠ ስም የሚባሉ የተለያየ ክፍል ያላቸው መጠይቅ ተውላጠ ስም፣ ገናዛቢ ተውላጠ ስም እንደዚህ ክፍሎች አሏቸው። እነኛ ሁሉ በነበረው መጽሐፍ እያንዳንዳቸው በተናጠል ነው የታዩት። ሊጠቃለሉ አይችሉም ወይ የሚለውን ጥያቄ አንስቼ ባህሪያቸውን አይቼ እነኚህ በጥቅሉ መስተአምር ተብለው ጠቋሚ ስለሆኑ ተውላጠ ስሙም ገናዛቢውም ሌሎቹም የሚጠቁሙ ነገሮች በአንድ ላይ ሊጠቃለሉ ይችላል ብዬ እሱን አሻሽየው ነበር። እንግዲህ ምንድነው የንግግር ክፍሎቹን ቀንሻቸዋለሁ ከስምንት ወርደዋል እና የሳይንስ ደግሞ አንዱ አላማ ምንድነው ሰፋ ብሎ የታየውን ነገር በጋራ ባህሪው አትኩሮ ጠቅለል አድርጎ ማስቀመጥ ነው። ተወታተነውን ሰብሰብ ማድረግ ነው የሳይንስ ባህሪው እና ሰብሰብ የማድረግ ነገር ነው በመጀመሪያው የሰራሁት። በዚህኛው ላይ ያመጣሁት ምንድነው እነኚህ ቅጣይ ምዕላድ የሚባሉ አሉ። ባለቤትን የሚያመለክቱ፣ ተሳቢን የሚያመለክቱ፣ ቦታን የሚያመለክቱ፣ ሁኔታን የሚያመለክቱ፣ አትኩሮትን የሚገልጹ ነገሮች አሉ። አረፍተ ነገሮች እንደ ድርሰት ርዕስ አላቸው፣ ሀተታ አላቸው፣ መደምደሚያም አላቸው። በሁሉ ካየ ነው እና አንድ ድርሰት ርዕስ እንደሚኖረው ሁሉ አንድ አረፍተ ነገርም ርዕስ አለው። ለምሳሌ ካሳ ምሳውን በላ ብንል ርዕሳችን ካሳ ነው፣ ስለ ካሳ ነው የምናወራው እና ሌላው በሙሉ ካሳ ያደረገውን ነገር ነው፣ ድርጊቱን ነው እና አድራጊውንና ድርጊቱን ከነማድረጊያው ለይተን ስናይ ርዕስ የሚል ያልነበረ ጉዳይ አሁን አንስቼ የጨመርኳቸው እነኚህን ቅጣይ ምዕላዶችን እንደ ዋነኛ የንግግር ክፍል እንደ ስም፣ እንደ ግስ፣ እንደ ቅጽል ወስጄ እነሱም ሀረግ እንደሚያዋቅሩ የራሳቸው ባህሪ እንዳላቸው የአትኩሮቱ ሀረግ ምን ይመስላል፣ የርዕሱ ሀረግ ምን ይመስላል፣ እነኚህን ጨምሬበታለሁ። በፊት ከነበረው መስተአምርን ጠቅለል አድርጌ ባመጣሁት አካሄድ እነኚህን ጨምሬበት ነው አሁን አራተኛው ላይ የሚታየው። በአራተኛውና በመጀመሪያው ብዙ ለውጦች አሉ። እንግዲህ ምንድነው ቋንቋ አንደበታችን የሚወጣው አንዱ ነው፣ በጆሮ የሚሰማው በአንደበት እንቅስቃሴ የሚወጣው ሀረግ አረፍተ ነገር የምንለው እሱ አንድ ደረጃ ነው። ግን ትልቁ ጥያቄ ከመናገራችን ከአንደበታችን ከመውጣቱ በፊት ምን ይመስላል መዋቅሩ ምን ይመስላል የሚለውን ደግሞ የት ነው የሚገኘው ስንል አእምሯችን ውስጥ ነው። ስለዚህ አንደበታችን የሚያወጣውን መዋቅር አእምሯችን ውስጥ ያለው ጋር ምን ያህል ነው ትይዩነቱ? አንድ ነው? ልዩ ነው? እንዴት ነው የሚለያየው? አንድነቱስ እንዴት ነው? ያ ነው ትልቁ የዘመኑ የስነ ልሳን ሳይንስ ጥያቄ። በአእምሮ ውስጥ ባለው አወቃቀር እና በአንደበት ወጥቶ የሚሰማው መዋቅር አንድነትና ልዩነት ነው እና ሁለቱ የተለያዩ ናቸው ብለን ነው የምናስበው። እና ይሄ በአእምሮ ውስጥ ያለውን አወቃቀር በሚመለከት ነው እንግዲህ አንደኛው መጽሐፉን እየደጋገምኩ እንዳይና እንዲሻሻል ያደረግኩበት መዋቅራዊ ባህሪው አእምሮ ውስጥ ያለው ምንድን ነው፣ እንዴት ነው እና ይሄ አንደበታዊ ሆኖ ሲወጣ ምን ይጥላል፣ ምን ይጨምራል። አሁን እነዚህ የቃላጋኖ ያልኳቸው የሚጮሁ ነገሮች ወይም የሚያስተክዙ ነገሮች አእምሮ ውስጥ ካለው አወቃቀር ጋር ግንኙነት አላቸው ወይስ የላቸውም? ከአንደበት ከወጣው ጋር ግንኙነታቸው በምን ደረጃ ነው? ካሳ ምሳውን በላ የሚለውን ብዬ ማቆም እችላለሁ። ካሳ እኮ ምሳውን በላ ብል ደግሞ ሌላ ነገር ነው የጨመርኩበት። እኮ ከየት መጣ? ካሳ እኮ ምሳውን በላ፣ ካሳ ምሳውን እኮ በላ፣ ካሳ ምሳውን በላ እኮ እና ይሄ እኮ የሚለው አይነት እንደ ምሳሌ ነው አሁን የማነሳው። በየቦታው ብቅልም የሚል ምዕላድ እነሱ በአጠቃቀም ጊዜ የሚመጡ ነገሮች ናቸው። ስለዚህ የአጠቃቀም ባህሪ አለ፣ የአወቃቀር ባህሪ አለ። የአወቃቀሩ ባህሪ ከአንደበት ሲወጣ የሚታየውና ከአንደበት ከመውጣቱ በፊት አእምሮ ውስጥ ያለው ባህሪ የእነኚህ የሶስቱ ግንኙነት እንዴት ነው ነው እና ትልቁ ጥያቄ በአማርኛ ሰዋሱ ብቻ ሳይሆን በማንኛውም የሰዋሱ ጥናት የሚታይ ችግር ነው። ያን ችግር እንደ አማርኛ ብቻ ሳይሆን እንደ ቋንቋ ባህሪ ስወስደው የአማርኛ ቋንቋ የአወቃቀር ባህሪ ከሌላው ከሚታሰበው የቋንቋ ባህሪ ጋር እንዴት ነው የሚገናዘበው? እንዴት ነው የሚለየው? እንዴት ነው አንድነቱ? ይሄንን እንዴት አውጥተን ለህብረተሰባችን በተለይ ለትምህርቱ ህብረተሰብ እንዴት ነው የምናሳየው የሚለውን ነው እና አወቃቀር ልዩነትን አሳይቼበታለሁ። አሁን በሶስተኛውም በአራተኛውም በሚመጣውም አሁን የማሳያቸው መዋቅሮች አሉ፣ አእምሮ ውስጥ የሚታዩ በአንደበት ላይ የማይታዩ ግን ቢታዩ አማርኛ አይደለም ብሎ ሰው የማይክዳቸው አወቃቀሮች ሁሉ አሉና እንደ ማዕድን ነው። ካሳሁን የቋንቋ ጉዳይ አንድ ማዕድን ታወጣለህ። ያ ማዕድን አወጣው ብለህ ስታስብ ሌላ ማዕድን ብቅ ይላል እና ይሄ የተፈጥሮ ጉዳይ ነው። እንደ ሰው የተዋቀርንበት ባህሪ ይሄንን ያደርጋል። አያልቅብንም፣ አያልቅም። ቢያልቅ ኖሮ ሰዋስው በሁለተኛው ህክም ላይ ያበቃ ነበር። ግን የቋንቋ ባህሪ ያው ከሰው ተፈጥሮ ጋር የተገናኘ ስለሆነ በእንግሊዝኛው ልናገርና የክሪኤቲቭ የመፍጠር የማፍለቅ እንደ ምንጭ ነው፣ የሚፈልቅ ነገር ነው እና ይሄ አይቆምም። ህብረተሰብ እስካለ ድረስ ይቀጥላል እና ህብረተሰብ እስካለ ድረስ የሚጠና ነገር ነው እና አይቆምም። እና ጥያቄህን ለመመለስ ባጭሩ እነኝህን የንግግር ክፍሎችን አይነት እና ብዛት እንግዲህ የንግግር ክፍሎቹ ናቸው ወደ መዋቅር አይነት የሚወስዱ። ስም ካለ ስማዊ ሀረግ የሚል መዋቅር ይኖራል። ግስ ካለ ግሳዊ ሀረግ የሚል መዋቅር ይኖራል። መጀመሪያ ትክሎቹ መነሻዎቹ ክፍሎች ስንት ናቸው የሚለው ጥያቄ መመለስ አለበት። በእኔ በ86ቱ የመለስኩት ይሄንን ነው። አራት ክፍሎች አሉ፣ ስምንት አይደሉም ብዬ ከዛ በኋላ የገባሁት እነኚህ አራት ክፍሎች መዋቅር ሀረግ ሆነው ሲመዘዙ ምን ምን ይይዛሉ እና ያ የሚመዘዝ መዋቅር በአእምሮ ውስጥ ምን ይመስላል፣ በአንደበት ሲወጣ ደግሞ ምን ይመስላል፣ የአንደበታዊና የአእምሮዊ መዋቅር አንድነትና ልዩነት ምንድን ነው እና አንድነቱን ይዘህ ስትሄድ ልዩነቱ ነው የሚመጣልህ። ልዩነቱን ደግሞ አውጥተህ ማሳየት አለብህ እና ሁልጊዜ መዋቅርን ነው የምትፈልገው እና ይሄ የሚያልቅና የሚቆም ነገር አይደለም እና ልዩነቱ መዋቅርን በወጉ አእምሯዊና አንደበታዊ አድርጎ ማሳየት ላይ ነው።
6: ከአማርኛ ሰዋሰው ደራሲ ኢሜሪተስ ፕሮፌሰር ባዬ ይማም ጋር ያካሄድ ነው ቃለ ምልልስ በዚሁ አልተቋጨም። በቀጣዩ ክፍለ ዝግጅታችን ቋንቋን በሐሳብነት ማስተላለፍና የማንነት አመላካችነት፣ የአማርኛ ሰዋሰው ትምህርት ዋነኛ ዓላማና ስርዓት፣ የአማርኛ ሰዋሰው የወደፊት ዕጣ ፈንታን ነቅሰው ያስረዳሉ።
8: ከጥበብ ማዕድ SBS Radio
16: Starting a new life in Australia isn't easy.
1: A lot of companies have rejected me.
2: Sometimes I feel like, oh, I'm gonna quit, I've given up.
0: Work in Progress is a podcast to help skilled migrants rebuild their careers in a new country. You'll hear inspiring real-life stories, expert advice, and valuable tips to help you find a job and advance your career. Work in Progress. Listen now wherever you get your podcasts.
17: SBS is Australia's most trusted multilingual broadcaster. Our listeners are loyal, highly engaged, and have supported countless local businesses. We offer advertising packages for businesses of all sizes. Our experienced sales team will guide you through the process of owning a great campaign. Bring your own ad or have our production team make you something in one of our 68 languages. Start the conversation with your new audience.

0: SBS live streams and podcasts are supported by advertising.
1: Did you know that your Wi-Fi router could be limiting your internet speeds, especially if it's more than 5 years old? For setup tips on how to get the best out of your NBN connection, visit nbn.com.au/checkyoursetup.
2: SBS Radio.
3: ከኤምሬትስ ፕሮፌሰር ባዬ ይማም የአማርኛ ጸሐፊ መጽሐፍ ደራሲና በአዲስ አበባና ባህር ዳር ዩኒቨርሲቲዎች የቋንቋ መምህር ጋር ሁለት ካታይ ክፍለ ዝግጅቶቻችን የመጽሐፋቸውን ዋነኛ ዓላማ የጸሐፊው አወቃቀርና አጠቃቀምን የአማርኛ ቋንቋን ለብሔራዊ ቋንቋነት አበቃቅን ቋንቋና ማንነትን ባንኳርነት አጣቅሰው አስረድተዋል። ወደ መቋጫችን ያመራ ነው። እንዲህ ነው
4: አብራችሁ ያላችሁት ከኤስቢኤስ ራዲዮ ያማርኛው ዝግጅት ጋር ነው።
3: በመጽሐፉ ውስጥ የሰዋሰው ድርሻ በከፍተኛ የትምህርት ተቋማት ሳይቀር ባለቤትንና አንቀጽን የሚለይ ተማሪ ለማግኘት እንደሚያስቸግር አበክረው አመላክተዋል። እንደምን ለዚህ በቃን? ከንግዲህ ህስ ከወድቀቱ አንሰራርቶ ስራተ ደንቡ ተጠብቆ ጥቅም ላይ ማዋል ይቻላል? ካልሆነስ በሂደት የአማርኛ ሷሰው ጣፈንታ ምን ይሆናል ይላሉ? ወይስ መጪው ትውልድ የራሱን አይነት የሷሰው ስርዓት እየዘረጋ ለመግባቢያነት ለስራተ መዋቅሩ የራሱን ፈጥሮ ሊሄድ ይችላል የሚል ሐሳብ ያለ?
5: ቀደም ባለው ዘመን እኔ የነጉስ ዘመን ተማሪ ነኝ። በዛን ዘመን ያማርኛ ሰዋሰውት ነው አንደኛ የግዴታ ነበር። እንደምታውቀው የነጉስ ዘመን አንድ ሀገር አንድ ባህል አንድ ቋንቋ የሚል ስለነበረ ያ ቋንቋ ደግሞ በመንግስት አማርኛ ነው። ስለዚህ በአገሪቱ ትምህርት ቤት የሚገባ ማንኛውም ዜጋ ያ ቋንቋ የመማር የማወቅ ግዴታ አለበት። የግዴታ የምንማረው ትምህርት ነበር። የግዴታ በየደረጃው በሚሰጡ ፈተናዎች የሚታለፍ ትምህርት ነበር። 12ኛ ክፍል የጨረሰ ተማሪ ዩኒቨርሲቲ ለመግባት አማርኛን ማለፍ ነበረበት እና ይሄ የዘመኑን የአማርኛ ሰዋሰው ትምህርት ጠንካራ አድርጎት ነበር። ተማሪውም በአግባቡ ቋንቋውን የሚጠቀም በአግባቡ የሚጽፍ በአግባቡ የሚያነብ ተማሪ ነበር። ይሄ አልቀጠለም፣ የራሱ የሆነ ችግርም አስከትሏል። የደርጉ መንግስት ሲመጣ አማርኛ ቀጥሏል፣ ለሀገሪቱ የስራ ቋንቋ ቀጥሏል። ልዩነቱ ብሔራዊ ቋንቋና የስራ ቋንቋ የሚለው ነው። ብሔራዊ ቋንቋ የሚለው ወደ ብሔር የሚወስድ እና የተለያዩ ብሔረሰቦችን የሚያጣቅስ ስለሆነ አማርኛ ብቻ ለምን የሚል እንቅስቃሴ ተጀምሮ ስለነበረ ለምን የአማራ ባህል ብቻ ለምን የአማራ ቋንቋ ብቻ ገዥውም የአማራ ገዥ ነው ነው እንደዛ እያለ ፖለቲሳይዝ እየሆነ የመጣ ስለነበረ ይህን ብሔራዊ የሚለውን እንተውና እስቲ የስራ ቋንቋ ብለው በሚል የስራ ቋንቋ ነው የሆነው። ግን ትምህርትነቱ ቀጥሎ ነበር። ትምህርትነቱ ይቀጥል እንጂ አቀጣጠሉ የተለየ ነበር። እንደምታውቀው የደርጉ መንግስት ሶሻሊስት ነኝ ብሎ ወደ ሶሻሊስት ሀገሮች ያዘነበለ የቋንቋ አመለካከትና የቋንቋ ትምህርት የቋንቋ አጠቃቀም አይነት የሚመስል አካሄድ ነበረው። በፊት ይወጡ የነበሩ የአማርኛ ሰዋሰው መጽሐፍ እንደ አድሃሪ እንደኋላ ቀር ዘመናዊነት እንደሌላቸው ተደርጎ መታሰብ ተጀመረ። ትምህርቱም እንደ በፊቱ በየቀኑ ስንማር የነበረው የሰዋሰው ትምህርት በሳምንት አንድ ቀን ሁለት ቀን እየሆነ እየቀነሰ መጣ። ከሌሎቹ ብሔረሰቦች አሉታዊ የሆነ አመለካከት እየጎላ ከብሔረሰብ እንቅስቃሴዎች በነፃነት ታጋይን ከሚሉትም ቅስቀሳ እየተያያዘ ፖለቲሳይዝ እየሆነ አማርኛው ትምህርት እየወደቀ መጣ። በፈተናም የግድ መታለፍ የሌለበት እንደውም ወደኋላ ወደኋላ የሚፈልግ ብቻ ይማረው እስከሚል ድረስ መዋቅሩም አጠቃቀሙም የፈለገ ይማረው ያልፈለገ ይተወው የሚል ደረጃ ደርሶ አስተማሪው

0: ቁጭ ብሎ ይውላል፣ ተማሪውም አይማርም። በዚህ አይነት ደረጃው በጣም በጣም በጣም አሽቆልቁሎ አሁን በዩኒቨርሲቲዎቻችን እንደገና አሁን የማንሰራራት ነገር ምልክት ይታያል እንጂ ፊደል በወጉ ያለዩ ተማሪዎች ዩኒቨርሲቲ አጋጥመውናል። ፊደል ማስለየት እንደ አንድ ስራ ሆኖ አዲስ አበባ ዩኒቨርሲቲ የአማርኛ ስነ ጽሁፍና ስነ ቃል መወሰደኛ ነው የሚባለው። በዛ ትምህርት ክፍል ውስጥ አንዱ መምህር ፊደል ብቻ እንዲያስለይ ለተወሰነ ጊዜ የሚመደብበት ደረጃ ደርሰን ነበረ እና ይሄ ሰዋሰዋዊ ህግጋትን ጠብቆ ማህበራዊ ስርዓትን ተከትሎ መጽሐፍ እና አስተካክሎ ሀሳብን መግለጽ አሁን በጣም በጣም አስቸጋሪም አሳፋሪም ደረጃ ላይ ደርሷል እና ይሄ እንግዲህ ፖለቲካው ያመጣው ነው። በአንድ በኩል የንጉሱ ዘመን ፖለቲካ አንድ ቋንቋ፣ አንድ ባህል፣ አንድ ሀገር የሚለው ለምን አንድ እኛ ብዙ ነን ብለው ፖለቲሳይዝድ ሆነ። ወደ ደርጉም ዘመን ስንመጣ ወደ 15 ቋንቋዎች የሚሆኑ በስርዓተ ትምህርቱ ይግቡ ተባለ። ፊደል ማስቆጠሪያ ሆኑ። ግን በወጉ ወደ ሰዋስው ትምህርት፣ ወደ አጠቃቀም ትምህርት አልገቡ። አማርኛውን የቀጠለው ይህም አሁን ከበፊቱ ብዙም የተለየ አይደለም የሚል ተቃውሞ አስከተለ። የኢህአዴግ መንግስት ሲመጣ ሁሉም በየራሱ ቋንቋ ይማር ተባለ። በየራሱ ቋንቋ መማሩ ጥሩ ነው፣ ግን ቋንቋ በወጉ ስላልተደራጀ መምህሩም በወጉ ስላልሰለጠነ በራሳቸውም ቋንቋ እየተማሩ የራሳቸውን ቋንቋ ስርዓት ተከትለው አግባብ ባለው መልክ ሀሳባቸውን መግለጽ የማይችሉ የብሔረሰብ ተማሪዎችን እንዳፈራ ነው። አማርኛ ተናጋሪው ራሱ ትምህርት ቤት የሚገባው አማርኛ እየተናገረ ትምህርት ቤት የሚገባውም ትግርኛ እየተናገረ በትግርኛ የሚማረውም በትግርኛ ጻፍ ስትለው አይችልም። ኦሮምኛውም እንደዚሁ ነው። ስለዚህ የአወቃቀርና የአጠቃቀም ስርዓት በየትምህርት ቤቱ በአግባቡ መሰጠትና በአግባቡ መምህሩም ሰልጥኖ ተማሪውም ይሁን ብሎ መማር እና ፈተና ማለፍ የግድ ይሆናል። አለበለዚያ በቋንቋ መለያየት እንጂ በቋንቋ መግባባት የማንችልበት ደረጃ ልንደርስ እንችላለን እና ወድቋል። ትክክል ነው። እንዴት እናንሳው? መጽሐፉ ላይ ደጋግሜ የገለጽኩት ነገር ነው። መፍትሄው ማስተማርና ማስተማር ብቻ ነው። ቋንቋውን ከተለያየ የፖለቲካ ሀሳቤ ከተለያየ የፖለቲካ ስርዓት ጋር እያዛመዱ ማጥላላትና ከትምህርቱ ውጭ ማድረግ የሀገሪቱን ሕዝብ በአጠቃላይ አማርኛ ተናጋሪውን ብቻ አይደለም፣ የሀገሪቱን ወጣት በአጠቃላይ የቋንቋ ተጠቃሚ ችሎታ ያለው የቋንቋ ተጠቃሚ እንዳይሆን ማድረግ ነው እና ይሄ ትክክል አይደለም። ይህንን በአደባባይ ደጋግሜ ተናግሬዋለሁ፣ በአደባባይም ጽፌዋለሁ። መጽሐፉም ላይ የታየሁት ይሄንን መፍትሄው ማስተማር ነው፣ ማጠላላትና ማስወገድ አይደለም።
1: ሌላው እንደዚሁ አሳሳቢ ሆኖ ያለው የሆሄያት ጉዳይ ነው። እርስዎም በመጽሐፍ ውስጥ ሆሄያቱን በትክክል የተጠቀምኩ ይመስለኛል ብለዋል። በስርዓተ ጽሕፈት ውስጥ የሆሄያት አጠቃቀም በአሁኑ ወቅት ኢትዮጵያ ውስጥ ከምን ደረጃ ላይ ይገኛል?
0: ይኸውልህ ካሳሁን፣ እኛ ትምህርት ቤት ሰዋስው ስንማር ሆሄያቱንም አብረን ነበር የምንማረው። ንጉሥ ውሃ ነው፣ እሳት ውሰ ነው፣ ጸሎት ውፀ ነው። እነኝን ሆሄያት ጸሐፉም ላይ ጠቅሸዋለሁኝ። ሆሄያቶቹ ድምፃቸው የተለየ ነው። አሁን እሳት ውሰና ንጉሥ ውሰ ድምፃቸው የተለየ ነው። በግዕዝ ተናጋሪዎች አጋዚያኑ በነበሩ ጊዜ ሲናገሩ እና ደግሞ አልፎ አልፎ በጽሁፍም እንደሚታየው በንጽጽርም ከዕብራይስጥም ከአረብኛም ጋር ገናዝበን ስናየው የሳቱሰ ድምፀትና የንጉሱሰ ድምፀት የተለያየ ነው። የጸሎቱሰ ድምፀትና የፀሐዩሰ ድምፀት የተለየ ነው። የአልፋው አና የአይኑ አም ድምፀቱ የተለየ ነው። የተለየ ድምፅ ነው እና የተለየ ድምፅ ስለሆነ የተለየ ትርጉምም የሚያመጣ ነው። ስለዚህ በግዕዝ የተለዩ ድምፆች ናቸው፣ የተለየ ትርጉምም ያመጣሉ። ሰረቀ የሚለውን በሳቱ ሰ ብጽፈው እና በንጉሱ ሰ ብጽፈው የተለያየ ትርጉም ነው ያለው። አንደኛው ወጣ ነው፣ አንደኛው የሰው ገንዘብ ወሰደ ነው እና የተለየ ትርጉም ያላቸው ናቸው። እንግዲህ ያ ግዕዙን የሚያውቅ ሰው ይችለዋል። ግዕዙን የማያውቅ ሰው ግን የግድ መማር አለበት ትምህርት ቤት ውስጥ እኛ እንደተማር ነው ማለት ነው። ተምረነው በትክክል በተቻለ መጠን የተጠቀምንበት 12ኛ ክፍልም 8ኛ ክፍልም የሆሄያት ፈተና ነበር። ከአማርኛው ፈተና ጋር የሆሄያት ሆሄያትን ለይቷል አለየም የሚል ፈተና ጥያቄዎች ነበሩ። ስለዚህ ተማሪው ይሁን ይብሎ ይለያቸዋል። የትርጉም ልዩነታቸውን ይወቅም አይወቅም ሌላ ነገር ግን የትኛው ፊደል የትኛው ቃል ላይ መገኘት እንዳለበት የግድ መማር ነበረብን ተምረናል። አሁን እንግዲህ እንደሌላው የቋንቋው ትምህርት ያሽቆለቆለ በሄደ ቁጥር እንደውም ቡልጭ ብለው ይውጡ ትርፍናቸው የሚል ድረስ ውሳኔ ድረስ በደርጉ ዘመን የኢትዮጵያ የቋንቋ አካዳሚ እንደ አካዳሚ ወስኖ ነበር አውጥቷቸዋል። የህወሓትን ሰዎች ጫካ ውስጥ በነበሩ ጊዜ እንደዚሁ አውጥቷቸዋል። ያ ማለት እንግዲህ በትምህርትም ብታስገባቸውም ባታስገባቸውም ብትቀጥልም ባትቀጥልም ተማሪው ተምሮ በሚያውቀው ሁኔታ ሳይሆን የሚጠቀምባቸው እጁ እንዳመጣ ነው። እውቀት እንደሰጠው ሳይሆን እጁ እንዳመጣ ይጽፋል። ዝብርቅርቅ ያለ የሆሄያት ስርዓት ነው የተከሰተው። የሚገርመው ነገር ይሄ አሁን በቤተ ክህነቱም አካባቢ የሆሄያት ችግር ይታያል። ግዕዝን በደንብ ተምረው አንቱ የተባሉት ሁሉ በሆሄያቶቹ አጠቃቀም የተለያየ አቋም ነው ያላቸው። ግዕዝ የሚለውን ቃል ራሱ በአይኗ ግዕዝ ወይም ደግሞ በአልፋው ግዕዝ ነው ብለው ይጨቃጨቋሉ። አንድ ወጥ አላደረጉትም እና ይሄንን አንድ ወጥ አድርጎ ለተማሪው ማቅረብ የግዕዝ ምሁራንም ይሄንን ለማድረግ ነው መፎካከር ሳይሆን ተመካክረው በአንዱ ላይ ቢወስኑ ያንን ወደ ትምህርቱ ገበታ ቢመጣ ያንን በወጉ ብንጠቀም ወጉ መግባባት እንችላለን። አሁን ግን ዝብርቅርቅ ያለ ነገር ነው። እንደኔ እንዲሁ እጅ እንዳመጣ እንደፈቀደ ተማሪው እየገባ ቢያንስ የአማርኛው መዋቅሩን ይወቅ ፊደሎቹን እንኳ ዛዝርዝር ውስጥ አልገባም ካለ በተለይ ቋንቋውን በተወላጅነት የማይናገረው የኦሮሞው ምን በለው የሲዳማው ምን በለው የወላይታው ምን በለው አማርኛውን እኔ ማወቅ ነው እንጂ የሚፈልገው አይኑአ ነው አልፋአ ነው የሚል ዝርዝር ውስጥ አልገባም ቢል የግድ አታስገድደው። አልማርም ብሎ የኖረ ህዝብ ነው። አሁን ተማር ስንለው መፈቃዱ ጠቃሚነቱን አውቆ ይማራለሁ ብሎ ከገባ ደግሞ ይሄን ሃ እንደዚህ ጻፍ ያንን ሃ እንደዚህ ብሎ ማስተማር ለፈቀደ ብቻ ማስተማር ጥሩ ነው። አይኔ ቋንቋውን በአጠቃላይ አሳውቆኝ ፊልደር ውስጥ አልገባም ካለ ደግሞ ያንንም ማስተናገድ የሚቻል ይመስለኛል። አስፈላጊም ነው ማስተማርና ማግባባት ነው እንጂ መጫንና ማስወገድ ለማንም አይበጅም። አሁን አንዳንዱ የፖለቲካ አካሄድ የመጫን አይነት ነገር ነው። ይሄን ቋንቋ ተማሩ ይሄን ቋንቋ አትማሩ የሚል አቅጣጫ ከፖለቲካው አካባቢ ይታያል ይሰማል። ይሄንን ይዞ ህዝብን ወደ አንድ ዓላማ መውሰድ አይቻልም። ማሳየትና ህዝብ የሚፈልገውን እንዲማር ማመቻቸት ነው አስፈላጊ የሚሆነው። እና ስናስተምር ደግሞ ስርዓቱን በአንድ በኩል አጠቃቀሙን በሌላ በኩል አጠቃቀሙ ውስጥ የፊደላትን ማጠቃቀም ብንጨምርበት ጥሩ ነው። አይኔ የፊደል ጉዳይ አልፈልግም ካለ ደግሞ እንደ ፍላጎቱ ማስተናገድ መቻል አስፈላጊ ይመስለኛል። ስለዚህ ውድቀቱ ከአጠቃላዩ አማርኛ ሰዋሱ ብቻ አይደለም። ውድቀቱ ከአጠቃላይ ስርዓተ ትምህርቱ ከአጠቃላዩ የእውቀት ስርዓታችን ጋር አብሮ የወደቀ ነገር ነው። ሁሉንም ያለፈውን ነገር የማጥላላት ዘመቻ ስለነበረ የነበሩ እኮ የአማርኛ ሰዋሱ መጽሐፍት የአማርኛ መጽሐፍት ሌሎችም በእንግሊዝኛም የተጻፉ እኮ የውጭ ሀገር መጽሐፍት የኢምፔሪያሊስት ቱልቱላ ናቸው ተብለው የተቃጠሉበትን ጊዜ እኔ አስታውሳለሁ። እና በስሜት አንድ ህዝብ መነዳት ከጀመረ የነበረው ነገር ሁሉ እንዳልነበር ነው የሚሆነው። ስለዚህ የነበረው እውቀት ሁሉ እንዳልነበረ የሆነ ነበር የቀጠለው ለተወሰነ ጊዜ። አሁን ትንሽ መለስ የሚል ምልክት ይታያል። እንግዲህ ተስፋ አለኝ ምናልባት የሚቀጥለው ትውልድ የተሻለ ቋንቋ ተጠቃሚ ሊሆን ይችላል ብዬ አስባለሁ።
1: እውነት ነው። ይሄ አማርኛ ሰዋሰው መጽሐፎ እውቀት አስጨባጭ ለሀገርም ተዋጽኦ አበርካችና ትልቅ በረከት ነው። ይህንን የአማርኛ ሰዋሰው መጽሐፍን ገዝተው ለማንበብ የሚሹ ግለሰቦች ወይም ድርጅቶች ቢኖሩ በምን መልክ ከየት ማግኘት ይችላሉ?
0: መጽሐፉን ያተመው አማዞን ነው። amazon.com ገብተው ሊያገኙት ይችላሉ። አሁን አቬለብል ነው፣ ይሸጣል። ሌላውን መጽሐፍ እንደዚሁ ብሮ እዛው ላይ አለ። እዛ ነው ሊያገኙ የሚችሉት። ለጊዜው ኢትዮጵያ ውስጥ የለም። ምክንያቱም ኢትዮጵያ ውስጥ አሁን መጽሐፍ ማሳተም በጣም በጣም በጣም ሰማይን መንካት አይነት ነገር ነው፣ አይቻልም። በ200,000 ብር ያሳተምኩትን 3000 ኮፒ 1,750,000 ብር ነው የተጠየቅኩትና ይህን ለድርጅት ልስጠው ብዬ ነው ለአማዞን አሳልፌ የሰጠሁት። ኢትዮጵያ ውስጥ ወደፊት መጥቶ ገበያ ላይ ታይ ይችላል። አሁን ግን የለም፣ አማዞን ብቻ ነው የሚያገኙት።
1: ይሄም ብቻ አይደለም፣ ሌላም መጽሐፎ እንደዚሁ ትዝብትና ተስፋ የሚል የግጥም ስብስቦቹ የተካተቱበት እንዲሁ አለ። እሱንም በቀጣይ ቃለ ምልልሳችን አንስተን ለውይይት እናበቃዋለን። የአማርኛ ሰዋሰው መጽሐፍ ደራሲ ኤሜሪተስ ፕሮፌሰር ባዬ ኢማም፣ በአዲስ አበባ ዩኒቨርሲቲ የስነ ልሳን መምህር፣ ስለ ቃለ ምልልሱ እናመሰግናለን። በትዝብትና ተስፋ እስከምንገናኝ መልካም ጊዜ።
0: አመሰግናለሁ። ለአንተም መልካም ጊዜ ይሁንልህ። አንድ ቃል መጨመር ብችል፣ አሁን ይሄ ሰዋስው የሚለው ስያሜ የጥንቱን ስም ለመጠቀም ነው እንጂ አሁን ሰዋስው የሚለው ሳይንስ ነው እና የቋንቋ ሳይንስ ነው። የቋንቋን ሳይንስ አማርኛን እንደ መረጃ አድርጎ የተጻፈ የአማርኛ ስነ ልሳን ሳይንስ መጽሐፍ ነው ብሎ መውሰድ ይቻላል። ይችን ለመጨመር ፈልጌ ነው።
1: መልካም ማስገንዘቢያ ነው። እናመሰግናለን።
2: ከጥበብ ማዕድ
3: SBS Radio
1: ከኤሜሪተስ ፕሮፌሰር ባዬ ኢማም የአማርኛ ሰዋሰው መጽሐፍ ደራሲና በአዲስ አበባና ባህር ዳር ዩኒቨርሲቲዎች የቋንቋ መምህር ጋር ሁለት ካታይ ክፍለ ዝግጅቶቻችን የመጽሐፋቸውን ዋነኛ ዓላማ የሰዋሰው አወቃቀርና አጠቃቀምን፣ የአማርኛ ቋንቋን ለብሔራዊ ቋንቋነት አበቃቅን፣ ቋንቋና ማንነትን ባንኳርነት አጣቅሰው አስረድተዋል። ወደ መቋጫችን ያመራ ነው እንዲህ ነው።
4: አብራችሁ ያላችሁት ከኤስቢኤስ ራዲዮ የአማርኛው ዝግጅት ጋር ነው።

አድማጮቻችን ከመሰናበታችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። የዓለም ጤና ድርጅት በውል ያልተለየው የኢቦላ ቫይረስ ተጠቂዎችን መግለል ወሳኝ እርምጃ መሆኑን አስታወቀ። ዩናይትድ ስቴትስ ሳን ዲያጎ የተከሰተውን የመስጊድ ጥቃት ተከትሎ የአውስትሬሊያ መንግሥት ጸረ እስልምና የጥላቻ አታዮችን ለመቋቋም የቀረቡለትን ምክረ ሐሳቦች እንዲተገብር ተጠየቀ። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። እስከ ፕሮግራማችን ማብቂያ አብራችሁን ስለቆያችሁ ምስጋናችን ይድረስ። በመጪው ረቡዕ ዝግጅታችን ከዶክተር ዮናታን ድንቁና ዶክተር ደሴ ታርቆ ጋር የዘንድሮውን የፌዴራል በጀት አስመልክተን የካሄድነውን ቃለ ምልልስ ይዘን እንቀርባለን። መልካም ቀን። አውስትሬሊያ ስንብታችን በአምባሰል ነው።

0: እንደምን አመሻችኋል አድማጮቻችን። ለአርብ ምሽት ያልናቸውን የቢቢሲ አማርኛ ዘገባዎች እነሆ ይዘን ቀርበናል። በዛሬ ፕሮግራማችን ኢትዮጵያ በግብጽ ላይ ያቀረበችው ክስ፣
1: ከበባ በሚመስል መልክ የተደረጉ ያሉ እንቅስቃሴዎች ዙሪያም ውጥረት፣ ትንኮሳ የሚመስሉ ነገሮች በተደጋጋሚ የታዩ ነው።
0: በሲዳማና ኦሮሚያ ዋሳኝ አካባቢ በተፈጠረ ግጭት የሰዎች ህይወት ስለማለፉ፣
2: በቶቹ የተጣጥሉ ነው፣ ምንቱ የተወሰነ ነው፣ የሰው ነፍስ እየጠፋ ነው። እስካሁን ምን ብለው ድም እንዳሉ አልታወቀም። ህዝቡ በጣም ከባድ ስቃይ ውስጥ ነው ያለው።
0: ሌሎችንም ዘገባዎች አካተናል። ስርጭታችንን በቀጥታ በፌስቡክ፣ በዩቲዩብ፣ በናይልሳትና በአጭር ሞገድ ላይ መከታተል ትችላላችሁ። አብራችሁን ቆዩ። በሲዳማና በኦሮሚያ ክልሎች አዋሳኝ አካባቢ በተከሰተ ግጭት በሰውና በንብረት ላይ ጉዳት መድረሱ ተገለጸ። ኬኔዲ አባተ ኗሪዎችንና የአካባቢውን ባለስልጣናት አነጋግሮ የሚከተለውን ዘገባ አጠናቅሯል።
3: የሲዳማ ክልል ምስራቃዊ ክፍል ከኦሮሚያ ክልል ጉጂ ዞን ጋር በሚዋሰኑበት አካባቢ ግንቦት 10 በተከሰተ ግጭት በሰዎች ላይ ሞትና የአካል ጉዳት መድረሱን የአካባቢው ነዋሪዎችና የሲዳማ ክልል ኮሙኒኬሽን ቢሮ ለቢቢሲ ተናግረዋል። ግጭቱ የተነሳበት ልዩ ቦታ ጉቦ ሄማ የተባለ የሁለቱም ብሔረሰቦች አባላት የሚኖሩበት አካባቢ መሆኑን ያነጋገርናቸው ግለሰቦች ተናግረዋል። በሲዳማ ክልል ግጭቱ የተነሳበት አካባቢን የሚያዋስነው የጭሬ ወረዳ ነዋሪ የሆኑና ለደህንነታቸው በመስጋት ስማቸው እንዳይጠቀስ የጠየቁን አንድ ግለሰብ ግጭቱ ስላስከተለው ጉዳት ተከታዩን ብለዋል።
4: ቀኑ የገበያ ቀን ነበር። ሰው ከዚህም ወገን ይሁን ከዛኛም ወገን ማንንም የተጠቀሰ ሰው የለም። የነገር ይፈጠራል ብሎ ማለት ንጹሃን ሰዎች አያውቁትም። ነገር ይሁን ገበያ ነበር በጀሬ ወረዳ ጉቦ የማይባል ያኛው ቀበሌ መጀመሪያ ግጭቱ የተነሳበት ቦታው ወደር ነው። የሁለቱም ክልሎች ያው ከዚህ በፊት ሰው አብሮ ነበር የሚኖረው። ገብቷል አይደል? መደበኛ እንቅስቃሴ የሰው ከዚህ በፊት የተጠበቀ ነው። በቃ ኖርማል ነው። ከዚህ በፊት ግጭቶች ይኖሩ ነበረ፣ ግን መቻትን እንደሚያደርጉ አይታወቅም። ቆይቷል ከተፈጠረ እንኳን ለአመታት። እዛ ቀበሌ ላይ ብቻ የሞተው ሰው 11 ሰው ነው የሞተው። አዎ የቆሰለው በጣም ማለት ነው። ተቃጥለዋል። የጎጆ ቤት፣ የዘመናዊ ቤት ሁሉም ያለው በቃ። መንግስትም አፋጣኝ እርምጃ አልወሰደም። ምንም አይነት የሰላም እንትኖችን የሚያስጠብቁ ሰዎችን አላቀም። 7-8 ሰዓት በኋላ ምናምን ነው የተወሰኑ ፖሊሶች ምናምን ነገር የላከው። እነሱም ሄደው ችግር አልቀረፉም። ሰው ከሞተ በኋላ ነው ትንሽ የፌደራል ኃይሎች ከገቡ በኋላ የተወሰነ ቦታ ላይ ነው ሄደው ውጭ ያሉት።
3: ሌላ በጭሬ ወረዳ የማሌሳ ቀበሌ ነዋሪ በበኩላቸው ግጭቱ ከአራት ቀናት በፊት የጀመረና አሁንም ያልበረደ መሆኑን ለቢቢሲ ተናግረዋል።
2: በያዙት መሳሪያ ነው ጦርነቱ መጀመሩት። እናም ከዚህ በፊትም በተለያዩ አመታት ላይ ልክ በእንዲህ አይነት ክረምት ወቅት ላይ ነው ጦርነቱ የሚጀምረው። አሁን ደግሞ ከበፊቱ ለየት ያለው የታጠቁ ኃይል እኮ ናቸው እየወጉ ያሉት። ገበያ ውስጥ ነው ጦርነቱ። ከአራት ቀን በፊት ነው የጀመረው። እስካሁን አልቆመም። እንግዲህ
3: የምን ገበያ ላይ ነው?
2: ጉቦ ሄማ። ከዛ ጀምረው እስከ ዛሬ አልቆመም። ያው ፌደራል ፖሊስ ገብቶ ነበር በዚህ በሲዳማ ክልል በኩል ተልከው የመጡ።
3: መች ነው የገባው?
2: ከዛሬ ሶስት
3: ከሶስት ቀን በፊት
2: ከሶስት ቀን በፊት ወደ ልክ አንድ ሰዓት አካባቢ ነው ከመሽቶ ገቡት እና እዛ መነሻን ያደረጉበት ቦታ ያው ማቋቋም አልቻለም። አልደረሱም ምሽት ላይ ስለገቡ ምናምን እና አሁን ደግሞ እነሱ ካረጋጉ በኋላ ሌላ ቦታ ነው እየተነሳ አለው። ድንበር ላይ እየሄዱ ማለት ነው።
3: ወዴት አካባቢ ተስፋፋ?
2: አሁን ቦቼሳ የሚባል ቀበሌ፣ ሲሳ የሚባል ኦሪሳ እና ግርጃ ዌሌ መጋዶ እንደዛ በቃ በድንበር ተስፋፍቶ ነው የተነሳው።
3: እነዚህ ቀበሌዎች እዛው ጭሬ ወረዳ ውስጥ ናቸው?
2: አይደለም፣ ጭሬ ውስጥ ያሉት ቦጬሳ፣ ኦሪሳ እና ናሌሳ፣ ጉቦሄማ አራቶ እና ጭሬ ወረዳ እና ግርጃ ወረዳ ውስጥ ነው። ቤቶቹ እየተቃጠሉ ነው። ንብረቱ እየተወሰነ ነው። የሰው ነፍስ እየጠፋ ነው። እስካሁን ምን ብለው ግን እንዳሉ አልታወቀም። ምንም መግለጫ የተሰጠ መግለጫ የለም። ወይንም መከላከያ ሰራዊቱ ገብቶ አጋዝ ምናምን ገብቶ ማረጋጋት አልተቻለም። እንደዛ አይነት ጥረትም አልተደረገም። ህዝቡ በጣም ከባድ ስቃይ ውስጥ ነው ያለው።
3: የሲዳማ ክልል ኮሙኒኬሽን ቢሮ ኃላፊ አቶ ሰኔለ ስምኦን በሰጡን ማብራሪያ በግጭቱ ሳቢያ በሁለቱም ወገን ጉዳቶች መድረሳቸውን ተናግረዋል። የፌዴራል ፖሊስ አባላት ከግንቦት 12 ጀምሮ ወደ አካባቢው ማቅናታቸውንና ግጭቱ ከዛሬ ከሰዓት ጀምሮ መቆሙን የተናገሩት ኃላፊው የሁለቱም ክልሎች ባለስልጣናት ችግሩን ለመፍታት ንግግር እያደረጉ መሆኑን አስረድተዋል።
5: አካባቢው ላይ እንግዲህ የድንበር ከመሆኑም ጋር ተያይዞ ሁለቱ ህዝቦች እና የህብረተሰቡን የሚመራው የኦሮሚያም የሲዳማም አካባቢ አስተዳደር በጋራ ባደረጉ ስምምነት መሰረት በተለይ ገበያዎች አካባቢ እና አጠቃላይ ህዝባዊ መሰባሰቦች ሲኖሩ ማንም የጦር መሳሪያ ይዞ እንዳይገኝ የሚል የጋራ ስምምነት አላቸው። በዚህ በስምምነቱ መሰረት እንግዲህ ኖሯል። እንግዲህ ከድንበር ጋር በተያዘ ጸጉረ ልውጥ ወይም ማንነቱ የማይታወቅ ሰው እዛ መሳሪያ ይዞ ህብረተሰቡን እንዳይጎዳ በሚል ይህንን ስምምነት ይዞ ነበሩና እንግዲህ ግንቦት 10 ላይ በተለይ ከሰዓት አካባቢ በገበያ ቀን ነው እንግዲህ አንድ ግለሰብ ከዚህ ከስምምነት ውጪ በሆነ መልኩ የጦር መሳሪያ ይዞ ተገኘ። እንግዲህ ጦር መሳሪያ ይዞ በመገኘት ብቻ ሳይሆን ወደ ላይ መተኮሱ ነው የታየውና ይሄ ከስምምነታችን ውጪ ከየት የመጣ ነው የሚል እንግዲህ በሁለቱም ወገን መደናገጥ ነው የነበረው። የሲዳማም ገበያተኛ የነበረው ወደ ቀየኑ የተመለሰው በመሸሽ በዛም በኦሮሚያም በኩል ያለውን በተመሳሳይ መልኩ ሸሽቶ ወደ ቤት ነው የሄደውና እንግዲህ ወደ ቤት ከተገባ በኋላ ተመሳሳይ መሳሪያ ይዞ ከዛም ከዚህም የመሰባሰብ ነገር ነው የተፈጠረው። ከዛም በኋላ እንግዲህ መታኮስ እንዳለ ተሰማ። መታኮስ ብቻ አልነበረም፣ ከሁለቱም ወገን በቀኑ ያው የሰው ህይወት እንደጠፋ ተረጋግጧልና እንግዲህ 10 ላይ ከሰዓት የነበረው ገበያ አካባቢ የነበረው ጉዳይ በዛ መልኩ እንግዲህ ምሽቱን በመታኮስ ታለፈ። 11 ላይም ተመሳሳይ እንግዲህ ጋር በመለስ ያደ ተመሳሳይ እንቅስቃሴና ግጭት ነው የቀጠለውና የሲዳማም የኦሮሚያም አመራሮች እንግዲህ በጋራ ተሰባስበው ጉዳዩን ለማጣራት ሰፊ ሙከራን ያደረጉት እንግዲህ በስልክም በሌላም በአካል ተገናኝቶ ቦታው ላይ ለመድረስ ተኩስ ስለነበረ በአካል መገኘት አልተቻለም። እስከ 11 የነበረው በአንድ ቀን ግማሽ ድረስ እንግዲህ 12 ላይ የፌደራል ፖሊስ በስፍራው ተገኝቶ አካባቢውን ከተቆጣጠረ በኋላ ጉዳዩ ጋብ ማለት ችሏል። እንግዲህ ጉዳዩ ጋብ ሲል የሁለቱም የኦሮሚያም የሲዳማም የአካባቢው አስተዳደር አመራሮች ተገናኝተው አካባቢው አመራር ብቻ ሳይሆን የክልል ማዕከልም ከሲዳማም ከኦሮሚያም ተገናኝተው ህብረተሰቡን አገናኝቶ ውይይት ተጀመረ። ተመሳሳይ የሚመስል ከዛ ከጭሪም ውጪ አሮሬሳና ሆኮ የሚባሉ የሲዳማ ወረዳዎችና አጎራባች የኦሮሚያ አካባቢ ተመሳሳይ ምልክት ታየ። ተመሳሳይ ግጭት ማለት ነው።
3: መቼ ነው
5: እንግዲህ 12 ፌደራል ፖሊስ ገብቶ ያንን የመጀመሪያ ጭሪ አካባቢ ኮንትሮል ካደረገ በኋላ እንግዲህ በዛውም በ12ቱ ቀጥሎ አሮሬሳና ሆኮ የሚባሉ አካባቢዎች ምልክት ታየ። ተመሳሳይ ማለት ነው። ውይይት ተደርጎ ጉዳዩ መስከኑን ከተረጋገጠ በኋላ እንግዲህ 13 ላይ ከጭሪ ውጪ ባለው አሮሬሳ ሆኮ አካባቢ አንድ ግለሰብ በሲዳማ በኩልም መሞቱ ተረጋገጠ። በዛም መልኩ ያ እንግዲህ የሰው ህይወት ጠፍቷል። ዛሬ ኮምፕሊትሊ ሰላማዊ አካባቢ ተፈጥሯል እና በተለይ ጠዋት በነበረው ሴሽን የሁለቱም ክልል የክልልም ማዕከል የዞኖች እና የወረዳ አመራሮች ተሰባስበው ይሄ ጉዳይ እንዴት ተከሰተ፣ ምንድነው ምክንያቱ፣ ምን አይነት ጉዳት ደረሰ፣ ምን ያህል ሰው ህይወት ጠፋ የሚለውን ጉዳይ ሰፊ ምክክር ለማድረግ እና በቀጣይነት ይህን ጉዳይ

0: አሁን ግን የጠፋው ንብረትና የሰው ህይወት ቁጥር መናገር የሚቻል አይመስለኝም።
1: በጉዳዩ ላይ ከኦሮሚያ ክልል በኩል የኗሪዎችንና የክልሉን መንግስታት ኃላፊዎች ለማግኘት ያደረግናቸው ሙከራዎች ይህ ዘገባ እስከተጠናቀረበት ጊዜ ድረስ አልተሳካም። ኢትዮጵያ ግብጽ ከበባና ትንኮሳ በሚመስል መልኩ እየተንቀሳቀሰች ነው ስትል ከሰሰች። የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ነቢያት ጌታቸው ዛሬ ለጋዜጠኞች በሰጡት መግለጫ ኢትዮጵያ የባህር በር ፍላጎት አጀንዳዋን ይፋ ካደረገች በኋላ ከግብጽ በኩል ውጥረትና ትንኮሳ የሚመስሉ እንቅስቃሴዎች እየታዩ መሆናቸውን ተናግረዋል።
2: ኢትዮጵያ የባህር በርን በተመለከተ ያላትን አቋም በተለያዩ መድረኮች ከሀገራችን መሪዎች ከፍተኛ ባለስልጣኖች ጀምሮ አቋማን ስታራምድ ቆይታለች። በግብጽ በቀጣናው ላይ የምታደርገውን እንቅስቃሴ ከበባ በሚመስል መልክ የተደረጉ ያሉ እንቅስቃሴዎች ዙሪያም ውጥረት፣ ትንኮሳ የሚመስሉ ነገሮች በተደጋጋሚ እየታዩ ነው።
1: ኢትዮጵያ ባለፉት ጥቂት ዓመታት የባህር በር የማግኘት አጀንዳዋን በይፋ እያራመደች ነው። በዚህም ከኤርትራ ጋር ያለው ግንኙነት ተበላሽቶ ወደ ግጭት ሊያመራ ይችላል የሚል ስጋትም ፈጥሯል። በህዳሴው ግድብ ምክንያት ለዓመታት ተቃውሞዋን ስታሰማ የቆየችው ግብጽም ከኤርትራ ጋር በመሆን የኢትዮጵያን ፍላጎት በሚቃረን መልኩ እንቅስቃሴዎችንና መግለጫዎችን ስታወጣ ቆይታለች። አምባሳደር ነቢያትም የግብጽ ትንኮሳ አዲስ እንዳልሆነ በመጥቀስ ኢትዮጵያ የባህር በር ፍላጎት አጀንዳዋን አጠናክራ እንደምትቀጥል በአጽንኦት ተናግረዋል።
2: ይሄ በእውነቱ በጣም አዲስ ነገር አይደለም። ለረጅም ጊዜ ሲከተሉት የቆዩና የሞከሩት ስልት ነው። ኢትዮጵያ የባህር በር አጀንዳዋ ምን ያህል አስፈላጊ እንደሆነም አንዱ ማሳያ ይሄ ነው። ኢትዮጵያ ፍላጎቷን ባነሳች ጊዜ ኢትዮጵያን ለማነቅ የሚደረጉ እንቅስቃሴዎች የመጨመር ወይ የመጠናከር አካሄድ እናያለን። ይሄ ግን የኖረና የቆየ ሲሞክሩት የኖረ ስልት ነው። ኢትዮጵያ ለዚህ ምላሿ የባህር በር ፍላጎት አጀንዳዋን አጠናክራ የምትቀጥልበት ነው። የተለያዩ አካላት ድጋፍ ያገኘ አጀንዳ ነው። ህዝቧም የደገፈው ነው። ይህንን ፍላጎቷን ይህንን ፖሊሲዋን አጠናክራ ስትቀጥል ሰላማዊና ዲፕሎማሲያዊ በሆነ መንገድ መሆኑንም በተለያየ ጊዜ አበክራ ያስረዳችው ጉዳይ ነው።
1: ቃል አቀባዩ ይህን ያሉት ባለፈው ሳምንት ግብጽና ኤርትራ ቀይ ባህር ላይ የሚደረግ የትራንስፖርት እንቅስቃሴንና የወደብ ትስስርን በተመለከተ ስምምነት ከተፈራረሙ በኋላ ነው። ሁለቱ ሀገራት ስምምነቱን ከተፈራረሙ በኋላ የቀይ ባህር ጉዳይ የሚመለከተው የቀይ ባህር ጠረፍ ሀገራትን ብቻ እንደሆነ መጥቀሳቸውም አይዘነጋም። አምባሳደር ነቢያት ዛሬ በሰጡት መግለጫ በሳውዲ አረቢያና በደቡብ አፍሪካ የሚኖሩ ኢትዮጵያውያን ስደተኞች ጉዳይም አንስተዋል። በሳውዲ ሞትን ጨምሮ የተለያየ ፍርድ ተላልፎባቸው እስር ቤት ውስጥ የሚገኙ ኢትዮጵያውያን ጉዳይ መፍትሄ ለመስጠት ጥረት እየተደረገ መሆኑን አምባሳደሩ ተናግረዋል።
2: እንደተባለው የሞት ፍርድ የተፈረደባቸው ዜጎቻችን በተወሰኑ የሳውዲ ከተሞች ውስጥ ይገኛሉ። በሳውዲ አረቢያ ውስጥ የጀዳ ቆንስላ ጽህፈት ቤታችን እንዲሁም ሪያድ የሚገኘው ኤምባሲያችን በእውነት የዜጎችን ስራ ከመስራትና ከመከታተል ባለፈ የላቀ ስራ አለው ብዬ አላምንም። በዋነኛነት ዋናው ቁልፍ ስራቸው ይሄ ነው። በተለያዩ እስር ቤቶች ዜጎቻችን ይገኛሉ። አንዳንዶች በወንጀል ተጠርጥረው ነው። በፍርድ ውሳኔም እንዲሁ ፍርድ ቤት ማረፊያ ቤቶች ውስጥ የሚገኙ ዜጎች ይገኛሉ። እነኚህን ሁሉ አቅም በፈቀደ መጠን ሁሉ በየእስር ቤቶቹ ጉብኝት እየተደረገ መፍትሄ መስጠት የሚቻለውን እዛው መፍትሄ እየተሰጠ ከዛ ላቅ ያለ ያለፈ ችግር ያለባቸውን ደግሞ የተለያዩ የህግ ባለሙያዎች ይዞ በመቅረብ ችግሩን ለመፍታት አልፎም ተርፎ ደግሞ መንግስት ኢቭን ውሳኔ የተደረገባቸውን ዜጎች ለማስፈታትም ሌሎች ዲፕሎማሲያዊ አግባብ ያላቸውንም እንቅስቃሴዎች ሲያደርግ ቆይቷል። አሁንም በዚህ በሳውዲ አረቢያ ላይ የተከሰተው አሳዛኝ ሁኔታንም መፍትሄ ለማግኘት የተለያዩ ዲፕሎማሲያዊ ጥረቶች እና ክትትሎች እየተደረጉ ነው።
1: አምባሳደር ነቢያት በደቡብ አፍሪካ በዜጎች ላይ እየደረሰ ያለውን ጥቃት ለማጥናትም በቅርቡ አንድ ቡድን ወደ አገሪቷ እንደሚያቀና ገልጸዋል። አድማጮች፣ አሁን ደግሞ ኬኔዲ አባተ አጫጭር ዜናዎችን ያሰማናል።
3: የኦክስፎርድ ተመራማሪዎች በውራት ውስጥ ዝግጁ የሚሆን አዲስ የኢቦላ ክትባት እየሰሩ መሆኑን ተናገሩ። ዴሞክራቲክ ሪፐብሊክ ኮንጎ ውስጥ በተከሰተው የኢቦላ ወረርሽኝ 177 ሰዎች ሲሞቱ በበሽታው የተጠረጠሩ

0: ሰዎች ቁጥር ደግሞ 750 ደርሷል። በህንድ ሊደረግ የነበረው የአፍሪካ ጉባኤ በኢቦላ ስጋት ምክንያት ተራዘመ። በሚቀጥለው ሳምንት ሊካሄድ የነበረው የህንድ አፍሪካ ጉባኤ በዲአርሲ እና ኡጋንዳ በተከሰከሰው የኢቦላ ቫይረስ ቀውስ ምክንያት መራዘሙ ታውቋል። የአሜሪካ የውጭ ጉዳይ ሚኒስትር ኢራን ሆርሙዝን የማትከፍት ከሆነ አንድ ሰው የሆነ ነገር ማድረግ አለበት አሉ። ሚኒስትሩ ማርኮ ሩቢዮ የኔቶ አባል አገራት የውጭ ጉዳይ ሚኒስትሮች ጋር ወሳኙን የባህር መተላለፊያ መልሶ ስለመክፈት እየተወያዩ መሆናቸውን አሶሺየትድ ፕሬስ ዘግቧል። በሌላ በኩል አሜሪካና ኢራን በቁልፍ ጉዳዮች ላይ ባይግባቡም ድርድሩ ለውጥ እያሳየ መሆኑን ሁለቱም ተናግረዋል። የካናዳዋ አልበርት ግዛት ያገሪቱ አካል ሆና በመቀጠሏ ጉዳይ ላይ ህዝበ ውሳኔ ልታካሄድ ነው። ህዝበ ውሳኔው ጥቅምት ላይ ይካሄዳል ተብሎ የሚጠበቅ ሲሆን ከ10 አመታት በኋላ የካናዳን አንድነት ፈተና ውስጥ የሚከት እርምጃ ሆኗል።
1: በድሬዳዋ ከተማ አስተዳደር ምርጫ ክልል 1 ለህዝብ ተወካዮች ምክር ቤት ለመወዳደር በግል እጩ ሆነው የቀረቡት ዶክተር ሀብታሙ አለሙ ራሳቸውን ከምርጫው ማግለላቸውን አስታወቁ። ዶክተር ሀብታሙ የምርጫ ቅስቀሳ ሲያካሂዱ መቆየታቸውን ነገር ግን እየደረሰባቸው ያሉ ጫናዎች ባለመቆማቸው እዚህ ውሳኔ ላይ መድረሳቸውን ለቢቢሲ ተናግረዋል።
2: በድሬዳዋ 1 ምርጫ ክልል ለህዝብ ተወካዮች ምክር ቤት የግል እጩ ተወዳዳሪ ሆኜ ቀርቤ ነበር። በመወዳደርበት የምርጫ ክልልም እጩ ሆነው የብልጽግና እጩ ሆነው የቀረቡት ደግሞ ከንቲባው አቶ ከድር ጁዋር ናቸው። እኔ በተቻለኝ መጠን እንግዲህ ምርጫው ላይ አክቲቭ ኢንቮልቭመንት እያደረኩ ስለነበርና ከንቲባው ጋር እንደመወዳደሬ ከፍተኛ ጫና ከመንግስት አካላት፣ ከጸጥታ አካላት፣ ከተለያዩ ካድሬዎች እየደረገብኝ ነበር። ይህን ትልሽ አንደኛው የኔ አጋር የሆኑ እኔን የሚያግዙ በወጣቱ ዘንድ ከፍተኛ ተሰሚነት ያላቸው ወጣቶችን በማሰር እኔን ብቻዬ በማስቀረት ነው የተጀመረው። እስካሁን በሰው እንዲሸሸኝ ፈርቶ እንዲሸሸኝ የማድረግ ስራ ነው የተሰራው። ምክንያቱም ከፍተኛ ተሰሚነት ያላቸው ዝም ብሎ ያስሯቸዋል ተብሎ ማይታሰቡ ወጣቶች የኔ ደጋፊ የሆኑ ወጣቶችን አስረዋል የዛሬ 2 ወር። ሁለተኛው ከፍተኛ የሆነ ስም ማጥፋት ዘመቻ፣ ታማኝነቴን የማሳጣት ዘመቻ፣ ስሜን የማጉደፍ፣ ሐሰተኛ መረጃ የመንዛት እነዚህ ነገሮች እያከናወነ ነበረ። ሌሎች በርካቶች ፌክ አካውንቶች አሉ። ያው እነሱን የማውም ለማወቅ አስቸጋሪ ስለሆነ እንዲህ ነው ማለት አልችልም። ግን ይህን ግለሰብ ስም ጠቅሼ ፌክ አካውንቶችንም ጠቅሼ በራሱ አካውንት የሚያደርገውን ስክሪንሻቶችን ፕሪንት አድርጌ ያየይ 35 ገጽ ለድሬዳዋ ፖሊስ፣ ለፌዴራል ፖሊስ ምስራቅ ወንጀል ክላስተር ድሬዳዋ ላለው ለፌዴራል ፖሊስ፣ ለአቃቤ ህግ ድረስ ድሬዳዋ ላለ የፌዴራል አቃቤ ህግ ድረስ አቅርቤያለሁ።
1: ይሁን እንጂ አጥጋቢና አፋጣኝ ምላሽ አለማግኘታቸውን ገልጸዋል።
2: ለእነዚህ እንትኖች ምላሽ አልተሰጠኝም። ይህን ደግሞ ለምርጫ ቦርድ ለድሬዳዋ ላለው አቀረብኩኝ። ከዛ በኋላ አዲስ አበባ በአካል በመገኘት ጭምር ለኢትዮጵያ ብሔራዊ ምርጫ ቦርድ አዲስ አበባ ፍላሚንጎ ተቀይቼ ደብዳቤ አስገባሁኝ። ነገር ግን ለአንድ ወር ምርጫ ቦርድም ምላሽ ሊሰጠኝ አልቻለም። ላስት ዊክ ላይ ደብዳቤ ጻፉ ለድሬዳዋ ፖሊስ እና ለፌዴራል ፖሊስ። ስለዚህ ድሬዳዋ ፖሊስና ፌዴራል ፖሊስ ደግሞ የመለሰው ምላሽ አሳማኝ አይደለም። ምርጫ ቦርድ አሁን እነሱን ምላሽ አያይዞ ይህን መልሰውልኛል። ስለዚህ ተከታትዬ ውጤቱን እስከመጨረሻው አሳውቃለሁ ብሎ ደብዳቤ ሰጠኝ። መቼ ነው ተከታትሎ የሚያሳውቀኝ? ይሄ እኮ የምርጫ ጉዳይ ነው፣ ታይም ሴንሲቲቭ ነው፣ ውጤቱ ላይ ከፍተኛ ተጽዕኖ የሚያሳድር ነው፣ ስሜን የሚያጠፋ ሐሰተኛ መረጃ የሚነዛን ግለሰብ እንዴት እንደዚህ አይነት መልስ ይሰጣችሁ? ዝም ብላችሁ ለእኔ በቃ እንዲህ ነው ብላችሁ ለእኔ ይሄ እኮ በቃ ደብዳቤ ጻፋችሁ እንዲባል ነው የጻፋችሁልኝ እንጂ ምንም ነገር እያደረጋችሁልኝ አልጠቀማችሁኝም። ስለዚህ ይሄን ነገር አሳውቁኝ ብዬ 3 ቀን ሰጠዋቸው። ድጋሚ ደብዳቤ ጽፌላቸው ማለት ነው። ከዛ በኋላ እስከዛሬ ነበር የሰጠኋቸው ዴድላይን። እስከዛሬ ድረስ ምንም አይነት ምላሽ ስላልሰጡኝ መልቀቂያውን እንግዲህ ጽፌ አስገብቼላቸዋለሁ።
1: ዶክተር ሀብታሙ ባቀረቡት ክስ ላይ ያነጋገርናቸው የድሬዳዋ ከተማ አስተዳደር ፖሊስ የህዝብ ግንኙነት ተወካይ ኃላፊ ሳጅን መሐመድ አብደላ አጭር ምላሽ ሰጥተዋል።
3: አጠቃላይ እንደኛ ተቋም ከምርጫ ጋር ታይዞ አንድም የታሰረ አንድም ምርመራ እንኳን የተጠየቀ ማንም ሰው የለም። ምርጫው ፍትሃዊ ታማኝነት እንዲሆን ፖሊስ በገለልተኝነት ህገ መንግስቱን ስርዓት በጠበቀ መንገድ ስራዎች እያከናወን ይገኛል። ድሬዳዋ ፖሊስ እሱ ታሰሩ ብሎ የዘረዘራቸው ሰዎች አሉ። እነሱ ደግሞ ፐርሰናሊ በፈጸሙት ወንጀል ኬዝ ነው የታሰሩት እንጂ ምንም ከምርጫ ጋር የሚያያዝ ጉዳይ አይደለም።
1: የምርጫ ቦርድ ምላሽ ለማካተት ያደረግነው ጥረት አልተሳካም። ዶክተር ሀብታሙ በዚህ ሳምንት ከመርጫው ራሳቸውን ማግለላቸውን በይፋ ያሳወቁ ሁለተኛው ግለሰብ ናቸው። ከቀናት በፊት ትብብር ለኢትዮጵያ የተባለውን የፓርቲዎች ጥምረት በመወከል በአዲስ አበባ ከተማ አራዳ ክፍለ ከተማ ምርጫ ክልል 1 ለህዝብ ተወካዮች ምክር ቤት ለመወዳደር እጩ ሆነው ቀርበው የነበሩት አቶ ይሳቅ ወልዳይ አስቻይ ሁኔታ የለም ሲሉ ራሳቸውን ከመርጫው ማግለላቸውን ገልጸዋል። አድማጮቻችን ስትከታተሉ የነበረው ቢቢሲ አማርኛ ነበር። አብራችሁን ስለቆያችሁና መሰግናለን። ዝርዝር ዘገባዎችን ለማንበብ ድረገጻችንን እንዲሁም የፌስቡክ ገጻችንን መጎብኘት ትችላላችሁ። የዛሬውን በዚህ ሆነው የምናጠናቀቀው። መልካም ምሽት፣ መልካም ቅዳሜና እሁድ ይሁንላችሁ።

0: Ashamaa akka mooltan hordoftoota keenya sagantaa raadiyoo keenya jimaata galgalaa eegaleera. Sagantaa har'aatiin Itoophiyaan ulaa galaanaa akkan arganneef masireen Itoophiyaa marsitee qocholaa jiraachuu himatte.
1: በግብጽ በቀጠናው ላይ የምታረጋውን እንቅስቃሴ
2: ሶቺ መስሪን ቀጠንች ረት ቢፈመርሱ ፈካቱ ራውት ረደደብን ሙልአተኒሩ ቢፈቆጮላ ሙደመ ፈካተኒን ረደደብን ሙልአታቱረን
0: ናኖ ትግራይት መንምበር ነው ታሰበቢ ማሊፍ ደፈኒ አከጭፈመን ቆንዳለና ንቻያፈን
3: በጀት ክልከላ
4: ሰባባ ሙቱማን ፌደራላ ባጀት ናኖ ትግራይ ራደኩቴፊ በርኖተቲፉፉን ኡልፋታታ አጅራ
0: ወደ ፈኖ ስፖርቲቭ ካንስ ቀምና ያዳም